0: 그랬다잉 에사 먼저니 다마이나 답그 어떤 너무 그 첨글라카니 안들라 지금 송시집근이와 제품에니 알랑쿠르클라카니나 올랑쿠르크르게 제르피나 초고 올랑쿠르크다 소닝글라카니 소마이니 랭쿵라카니 답데이니 너무레타라 들랑간인다 크트 쟁메피고니 시른 체르주당 시르케줄라스고 닌카토무 요는 답그잉 종클링 남이나 아르그초초당이나 아르그주잉 하정 닌카노 너무스크 나와르금드니 다마랑쿠르크라 딜런스가 찬스미에
1: 베랑이나 친드니 다마랑 쿠르크쿠르크 젠시당 양나 고조즈간도 디즘즈게 줘라 다니위론다 뜨거런데 아추롱 조금만 축구 산이나 다마랑 쿠르크쿠르크인데 지만이 지만 조고니 다 니르급게 그럴까 공대니 랑 쿠르크쿠르크 제르핀 토니 랑 쿠르 소마이누 온도무그 다 기혼데 니글리 다 담아놓은 그녀가 누구 내칠 하장 그 마요 그 대당 대표진 더 다양 디구르크 년카라 돈득라양 마즈기 쇼응거요니 더모즈그라 더가 아치 디구르크 대랑단이 랑가 냠뇽이나 죽고양나 지금 랑가 디구르크 지금 쇼디 쉬운 누가 너무 년카 고르지 아치 어조적 주의라 도움을 담아 랑쿠르지게나 랑가 랑쿠르트 그렇게 소연해 도출 환기라 다가 통고 환기라가나 담아 주르요노 디마철 아추소네 다직 녀즈가 녀 고래지나라 꼴마탐노도 사우지 시고 영라라즈 그 담아는 그 네덩님 초가 다 그 담아는 그 네덩스 다가다 로추 환기라가나 요노군요 근데 저와야 당나다 녀 고르 탑가 노래네 다도 못된 저와시 영직 녀 고르주고 탐남나로 마자고나 담아요까 담아는 그렇게 그렇게 손에 당 요체 보용 캔도 다 로추 환기라가나 요노군요 뒤냐 어야 녀때 그렇게 손에 당 요체 보용건 옛날아 영 그렇게 손에 너 담아주고니 답고 그러니까 그렇게 당양나 다 그걸 공수 전부 갈랑 공수 전부 온도무고 다직 영 담족 그거 찾지나 좋고 양나 더 고생 받고 건들 천이가 점점 마인벌 뒤답고 담아는 그런데 그렇게 손에 영 그룹만 탐노 아치 손에 사우직 시군이 더 뭐지 네 한치고 다 담아는 그렇게 그렇게 년카근이 되니 죽이나 다 아치 손에 그래 긴주노 차린주노 년칸데 다 망쳐서 그 다직 사오 희원이 더 뭐라 옛날에요 담아놓은 걸 종고누 그 종아라 준다 그럴까 그 오쿠 담아놓은 그런데 아 단 딜라가나 수사제비오 영나 내 손에 수사적도 나와 그 영나 너무 그 말흐 APP 전부 카프르클라가 그 장지르크니와 그 아 너무 단대들이 아 너무 그런데 손에 아 그 중에 자체적 그 원고 탑수고노 또 처음부터 정무실성나 자체 자극 그렇게 연구도 연간도 공급 탐나 하정 그 년이 내년 사월 시군이도 뭐라 대한체가 담아놓은 건데 다 오지게 전에 성나 너나 태극그 담아놓은 그렇게 너나요 라라즈 뭐 태극그 뭐만 참 큰 거 고티제 받아요나 사지원이 또 뭐 담아놓은 그렇게 또 전부 그때 당나 다 자원이 남토건 종업시나 뭐 추근님 며칠 남고도 십시자에 뭐 탐니 너무 그 영년 가요나시 디엔지가 담아놓은 그렇게니까 찍은 당나 다 뒤진다면 주 점질 그 그렇게 손에는 그 닥터 당 십시래 거 누가 때 담아놓은 그 라는나 가니다 지금 어시한지마 저쪽 황이지마 네 군들아요 망아직 지원이 더모라 다 회사나 출렁 그때 더 모지 누한테 당나 점질 그 그렇게 손에 대글 그 제바도 다 그렇게 영이 그 가로한데 제바장들 디답과 조선에 가로한데는 먹은 좀 즐겨 그렇게 전부 제발 좀 복주 야 년카 요니 또 뭐라 디엔 지금 담아는 그렇게 넣나 다 회장나 지금 좀 즐겨 돈진 형당나 양난 좀 즐겨 돈진 형당나 그렇게 손에 년국 니요종 다 돈진 디제름 건 초가 그렇게 손에 반찬나 진첩 조주가 디라가 그 진첩 조주디 제름 다 하정 그 감우 크코지기니 무슨 년국 거라요 진첩 조주도 영지 같은 하정가 용정요니 너무 그렇게 영 참하고 지금 냠리저에 디고르게 영지 사우스 희군이 너무 티엔적 영 담아는 그렇게 넣나 지즈그래도 넣나 다 담아는 그리 연지 니당의 종당의 마실 담아는 그 차원인데 마인 너무 라욕 단 늦은보다 우리가 손을 손나 아주 산이 나라 동동도 좀 먹고 그래서 쇼는 거 욕 Nanglug nan da muga chizgunar da chamgir ka shuachu huan kenga nichin zga nye kodriyo gizguk. Kachi suwa yane, huay jagna shangchin zhenba zga langkur lagu nu gongsin di na suwa yin langkur letang zga. Langkur da letang nim chuga da kachu saani shangchin zhenba dekhar suwa yane. O, dama langkur yin zi. Da nyobdak cho zongdang zga. Zongdang nim chuga achu kalwa chi gure ne ranga saani ya tuane ne da dawa chik dawa ni. Oya, tuana dawa zhenga gurchu maya re ne. O, Tan jariyo ka kirka suwane, nidu nyendu qayo wane langkur da kharchar suwane, da mugu nidzir maang ka. Tana langkur da kharchar kundu jimtsan chizar zidagna, langkur da maabzir dama zing maari, langkur di daga yo cipu, o, daji ga langkur lagu nugu gongsan dar, ti dapka langkur da kharchar kuga zi. Tana chu langkur di chizgunar da dama yamzi nyugu nugu gurmu duranga khara, laga khara, da jambu shir suwana choji wame da hachanga gamu zir, jimtsan chizar. Da daga, o, chamgar ka shachu khwaran kenga nyadar ka nzanzong shi tamin na arghliyo ka shi tabsukna rara chu gurmu dhkara chu juwame dangyang gamo sikr. Di hanchi ga dangyang kazgo nung kagra zina rungge ta mahi re ne chu langkur di gur jambu nye dangda rara. O, chu suwa ne goyo ngukur dango nugu chamgar ka shachu khwaran kenga nyandar ka ga o ta lagruk sa chir sungze zi. Di tabka chu nye chimdara ju zun di nang sa ju ga nye karayang hachanga chi ga chenbo zigo ni dmo zikr.
0: Арере та конина тамалан кырка корк кабдай та кунг тамалан кырк корк жехин дэн зогина моммун со тама хигоне ялан зингоре та тамалан курнюм кын мангазы юну манатын канканз тыкё кырка кынган тыкёк нэг чипчэн тавга дару манже тара та сандыр тава нэму юк тир тавгын жачи калотын ламдруа яна моммун со сыз кын чулен синден янгона тамалан курсе кунун дымызгыр а та ранан гын юджин нам мюна дэн ранан гын сенни адам сизгё чута калчега нан самдан ичу олгургил лан курнда ян тансын кевча цугтун яна ичу тансын лолундан дерген да мага кофчиле гонду мурела дина олгургил лан кур коркоди ням жуго сатан яна дала додумтын такрге зу джимжик денчик кашугла такрге диглымтын яна гасун кандаок ти курне ян ич дилузге жуе
1: дирава чиндани da lungar jagdaa ga kharga denjag lagzir ga gurga da namu ga dambib sarwaa zig tondayog gandai na nidong nyarnga lo da gwi cishchik ganyi maa suma da lagzir shi yong gano jaryong ga jikjir ga namu ga chabzhag yag gano damo zigra da ndi nangdun na ruyin dangna kharga zo lungar jagdaa rata na yang maa chiwa zig lungar jagdaa zina gang yani na da jik ka sao zig Gogamena dhamo ujira. Achu longar jagdaara, longar ka tabde charta, longar charta yangna longar gansam charta zin dhamo ujira na khasiga chazi uka. Yannara rongzhug manchukka manchwa kugonu jachaga gupchiga yanta da longar ka kirka chartaara, longar ka tabde charta ka kurtar. Dana longar jagdaa zin munda manchwa chongchir nankar na da parchil jagdaara niga zige zachig ratsun yani dhamo ka kurtar. Dana taniga rig chizig shigar gwanar zina da kirka jikchir ka dhamo ga tsezi zige wanar. Tātayin tāngdā tātāngdani dhīglam sarvās kōnu ndi tsēzhīnda tsigēzik chīk jirchīgirā sarvā tāngdani dhamōsir. Tānā chī tērāngdani o ndi dhīglam sarvā tā kāng kāng jirchīgō kā tā dhīglam sarvā kāng kāng tēmbōb kā tī kōne chī tōzhōng yāni sarsiyā juyālā. Tā ndi kōne tātāngga dhīglam yī tāngdā harchīn nā kāzgā gāndrāndrāzik yōkā. Chīgīn tāngdā kārkā nirchīlta o tī tsūchīgā chīlī nyārngā gā mēn Мартуқи жигма чуғыз, карты мэн ди янчы жигдана тэкэргэ луғласқа рангэргэ чэн жуни. О, дамугу тангуну кэргэ суэнэ дэмэ бэж юг. Нива яндана та лунгэр жигдан ди кэргэ та ши намба зэжимэгэ, луғнун зэжимэгэ, нерцэ зэжимэгэ. О, нда ласқа рангэ сэмсэм дунду ши, жирзу ши намэ чуғыз. Ди мэзэ кэргэ суэнэ та дамугу кэргэ ди ши намба дангэна луғнун ласқа кэргэ тахчу ячиг нэму гу цунзэн гу да юбшид яндамэда чарчинэ нила ганчу гуцэ нэму гу дэмбэпши юг. Дан дэму зун чу гуну жэмцэн чэзэр дэнна хуэ зэгна чу чунчэр чэса суэн дэнна да чиг нярчэл гэ гуджа яна сама чаа гуну лухта шунэн чу гуну чэмбу да цунг гэ чиг жалаг чаян чу гуну гу дэму гу лухта шун гуну чэмбу яндэнна кэрка чиргэ лунгэр гэ чэгта аргэш. Ян арара кэрка нярчэта мамта дэнчэ джаччэ дэму жиг тамни. Da di dendzhig dala ka yub shirisongda nyanka hachang ga chini. Damur, di taab ka kirka songda da thang di kurka chonzinziga hachang ga ka saoz ga yezhigun ni damur. Sambayan tangna longer chakta ndila kana kirka tama yana chu diglam nyawa ge nandun trena yen ching mani ge chuta longer chakta zge na kirka chu gankur kniwa kawe kurtam no kirka so ne tinwa ta gunar onjang da thang da ne kirka tembe kuno ne gankur kniwa nda ta kirka so ne yen ching mani

0: 어쩐 잔도 뭐 그렇게 건세 저는 통치와한테 싸움도 당나 데리다 어율마시 다섬 스나 무나 오티브 되게 고나래 어흥어가 요티 그렇게 건세 지난도 쇼키라 그냥키 고나래 더 마에 결이스모니 단인 지금 좀 하다가 시든 되게 고니니 마다 스카무라이너리고 고무쳐이너리 온던 디는 안 멈성거라 마음 나라 같은 샤켓고 요노 그렇게 꺼내들지나 나르딩이도 그러셨고노 나나 쿠크데크 터고노 내테는 디스탄 거식셨세 지금 선된 너까지나 그러나가 무슨 거 오래 스타 한숨 속아 오 무흑타이나 이그노 참비 격타이나 어디그노 어린 틈장근도 안들까 메프리땅 캐리 테랑 마스카인지나다 휘어즈가 결이 휘어즈니 캐리웅다 땅니 다 그렇게 토사가 산다 멈춰라 캐리웅니 환주르기 똥킬겠고노 어린 틈에는 그 캐리웅은 땅에 오는 같은 거요 슈커지가 타라 그렇게 컨스데지나 단등 없자위 상무 등나 근데 육화생들이 다쳐 듣고 올라미 숨고 사오느리 다다 듣고 혼비 샤고 사오느리 어레 너희나 다시까자 막나 차주어지겠느리 그 바른나 차주어지겠느리 시신나 학도 왜 근득이지겠느리 다치체나 컬로나 근득이지겠느리 니샤파서 근죽 숨지지그나인 당금도 티 소림도 숨지지그나인 세주 다터미다 샤치미야
1: Я тана кунгэн даншиг паниги терэн хтам юкавша та набаланжиг гавсызг нору. Тана шүнэ гши та гатан ата жүйэл. Варкым дэ гина тумар данши антг чонга ба дориг кармачг та. Аргатан тан чон тэгтэг гни. Аргатан тан чон тэгни абдан. Аргатан тан чон тэгши гна. Аргатан тан чон тэгбдэн тэ. Аргатан тан чон тэгбжила гна. Tīnāng chī tōvīkā tāng ārgatāng tāng chōng tīgabjīlā ngā tāng chī amāvīkā tāng ārgatāng tāng chōng tīgatīgā gñī lāng jī jīn jīg tī tōvkār ārgatāng tāng chōng tīgasam avgārīl. Nī tōni rānshī gāntāng jatīg pā tāngtār jāga kārmā chikta. ārgatāng tāng chōng tīgatīgabgā, ārgatāng tāng chōng tīgasam tī, ārgatāng tāng chōng tīgashī tī, ārgatāng tāng chōng tīgabdana ngā, Аргатан тан чон тэбжэлэвгэ Динэм си томика тан аргатан тан чон тэбжэл аргатан си амавика тан аргатан тан чон тэгтэ аргэ ланжи кен жигтэ топкэр аргатан тан чон тэгэвжэ мнирэл
2: Яарцэдэнти сангаланди тана куни гаци ланчигдэ а терэн гэ томчэндэри лецэндэ жилдалиш бага ботхми очэ танхуй дансин дандэрш кэмгапи кэх сохсын банди нямгэронюзгэнрэ Tana shunni namba tsuga lama nur tsortik langwi ghalang goma patang ake lensi gunu ga amangla shiklaan sanukhsi.